0: ትሸሪያለች። ምንም ነገር አላልኩም እኮ ያንቺ ጎደኛ የለም። የት ሄደዋል?
1: ያንቺ ጎደኛ የለም። የት ሄደዋል?
0: ባለቤት ነው እኮ የነገር ይመስል ንግስት በኋላ ትነጋገር ያለች ያለ
1: ባለቤት ነው እኮ የነገር ይመስል ንግስት በኋላ ትነጋገር ያለች ያለ
0: አይ ምን ወረቀት አልሆነም። እንደዚህ ዝም ብለህ ነው?
1: አይ የት ያገኘው እኮ ያማርኛ እንደዚህ ዝም ብለህ ነው? የት ያገኘው ያማርኛ?
0: አይ
1: ያንቺ ሰዓት ደግሞ እኮ ይመላል።